0: እኔ አስፋ ወሰን አስራተ ካሳ ነኝ። በዛሬውም ቀን በአትኮክ ራዲዮ 96.5
1: Hi, this is Emily Sande and you're listening to 96.5.